0: ሰላም እንደምናምሽታችኋል አድማጮቻችን ለማክሰኞ ምሽት ያናችሁን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። ለዛሬ የፈረሰው ምክር ቤት ዶክተር ደብረጽዮን የትግራይ ክልል ፕሬዝዳንት አድርጎ መምረጡ በኗሪዎች ዘንድ የፈጠረው ተስፋና ስጋት
1: ተቀባይነት አያገኝም በፌደራል መንግስትም ቢስለማንም ወደ ግጭት ተመልሰን እንገባለን ቢልም ማለት ነው።
0: የህወሓት ውሳኔ በጦርነትና በውጥረት ውስጥ የቆየውን የክልሉን ሁኔታ እንዴት ሊለውጠው ይችላል?
2: የትግራይ ህወሓትን ባልደገፈም ብልጽግና ለመደገፍ በቂ ምክንያት አልተሰጠው። ብልጽግና ለመውደድ ወይም ለመፈለግ በቂ ኢንሴንቲቭ ምክንያት አልተሰጠው። የከፋ እንዳይመጣ ብቻ ነው ቢበዛ የሚፈራው። አንድ ይሄ ነው።
0: የሱዳን ጦር በኢትዮጵያ ላይ ያቀረበው ክስና የኢትዮጵያ ምላሽንም ይዘናል። አብራችሁን ቆዩ። የኢትዮጵያ መንግስት የሱዳን ጦር ከኢትዮጵያ የተነሱ ድሮኖች ጥቃት ፈጽመዋል በሚል ያቀረበውን ክስ ውድቅ አደረገ። የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ክሱን መሰረተ ቢስና በውጭ ኃይሎች ትዕዛዝ እየቀረበ በማለት በመላሹ ሱዳንን በጸረ ኢትዮጵያ ኃይሎች ማዕከልነት ወንጅሏል። ሚኒስቴሩ የሱዳን ጦር የህወሓት ቅጥረኛ ተዋጊዎችን እየተጠቀመ መሆኑን በመግለጽም ከሷል። ሚኒስቴሩ ይህን ያለው የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስትር ትናንት በጋራ ባወጡት ጋዜጣዊ መግለጫ ኢትዮጵያ ላይ ክስ ካቀረቡ በኋላ ነው። የሱዳን ጦር በመግለጫው ከኢትዮጵያ ባህር ዳር ከተማ የተነሳ ድሮን በትናንትናው ዕለት የሃርቱም ዓለም አቀፍ አየር ማረፊያ ላይ ጥቃት አድርሷል የሚል ክስ አቅርቧል። የሃርቱም ዓለም አቀፍ አየር ማረፊያ ላይ በተፈጸመው ጥቃት የተባበሩት አረብ ኤምሬትስና ኢትዮጵያ መሳተፋቸውን የሚያሳዩ ማስረጃዎች እንዳሉም ገልጿል። ከመጋቢት ወር አንስቶ ከኢትዮጵያ ባህር ዳር አየር ማረፊያ የተነሱ 3 ድሮኖች በአገሪቱ 4 ግዛቶች ውስጥ ጥቃት ፈጽመዋል ብሏል። ድሮኖቹ የተባበሩት አረብ ኤምሬትስ ንብረት መሆናቸውና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስተው ጥቅም ላይ መዋላቸውና በኢትዮጵያ ግዛት ውስጥ ከባህር ዳር አውሮፕላን ማረፊያ ተነስተው ጥቅም ላይ መዋላቸውን በተለያዩ ማስረጃዎች እንዳረጋገጠም ገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ግን በመግለጫው የቀረበውን ክስ መሰረተ ቢስ ውድቅ አድርጎታል። በሁለቱ ሀገራት መካከል ያለው የወንድማማችነት ግንኙነት እውቅና ሲል የአገሪቱ ጦር የሚፈጽማቸውን ድርጊቶች ይፋ ከማድረግ መቆጠቡን የገለጸው ሚኒስቴሩ በመላሹ የሱዳንን ጦር ከሷል። የውጭ ጉዳይ ሚኒስቴር ተፈጽመዋል በሚል ከተቀሳቸው ጥሰቶች አንዱ ከህወሓት ቅጥረኛ ተዋጊዎች ጋር የተገናኘ ነው። በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የመጠቀም ድርጊት መታየቱንም በመግለጫው አስተውቋል። የሱዳን ጦር ኃይሎች ለነዚህ ቅጥረኛ ተዋጊዎች የመሳሪያና የገንዘብ ድጋፍ አቅርቧል ያለው ሚኒስቴሩ በዚህ አማካኝነት በኢትዮጵያ ምዕራባዊ ድንበር በኩል የሚያደርጉትን ወረራ አመቻችቷል ሲልም ከሷል። ይህም በማስረጃ የተደገፈ መሆኑን አስረድቷል። እነዚህ ጠብጫሪ ድርጊቶች እንዲሁም የሱዳን ጦር ባለስልጣናት ያቀረቧቸው ክሶች የራሳቸውን ክፉ አጀንዳ ለማራመድ በሚፈልጉ የውጭ ደጋፊዎች ትዕዛዝ የተከናወኑ መሆናቸው ግልጽ ነውም ብሏል። ኢትዮጵያ ከሱዳን ህዝብ ጎን በአጋርነት መቆማን እንደምትቀጥል የገለጸው የውጭ ጉዳይ ሚኒስቴሩ አገሪቱን ከገባችበት ቀውስ የሚያወጣ ወታደራዊ መፍትሄ እንደሌለም አስረድቷል። በመሆኑም በሱዳን የእርስ በርስ ጦርነት ተፋላሚ ወገኖች መካከል ንግግር እንዲደረግና አስቸኳይ ሰብአዊ የተኩስ አቁም እንዲደረግ በድጋሜ ጥሪ አቅርቧል። ለዘላቂ ሰላምና ለሲቪል አስተዳደር መመለስ መሰረት የሚጥል ነጻ አካታችና ግልጽ በሲቪል የሚመራ ንግግርና የሽግግር ሂደት አስፈላጊ እንደሆነም አጽንኦት ሰጥቷል። ኢትዮጵያ ከተባበሩት አረብ ኤምሬቶች ጋር በመቀናጀት ከሱዳን ጦር ጋር ለሚዋጋው የሱዳን ፈጥኖ ደራሽ ኃይል ድጋፍ ታደርጋለች በሚል ለሚቀርብባት ክስ በይፋ ምላሽ ስትሰጥ ይህ የመጀመሪያው ነው። ኤምሬቶች ከዚህ ቀደም እነዚህን ክሶች በተደጋጋሚ ውድቅ አድርጋለች። የትግራይ ክልል ጦርነትን ተከትሎ ፈርሶ የነበረው የክልሉ ምክር ቤት የህወሓት ሊቀመንበር የሆኑትን ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መምረጡ ተዘገበ። ይህ የተሰማው ፌዴራል መንግስት ከፕሪቶሪያ ስምምነት በኋላ የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር እየመሩ ያሉትን ፕሬዝዳንት ታደሰ ወረደን የስልጣን ቆይታ በአንድ አመት ካራዘመ ካንዶር ገደማ በኋላ ነው። ይህም ከፌዴራል መንግስቱ ጋር ያለውን ውጥረት ያባብሳል ተብሎ ተሰክቷል። የፌዴራል መንግስት እስካሁን ያለው ነገር ባይኖርም ዛሬ በመቀለ ሰማይ ላይ የጦር ሄሊኮፕተር መታየቷ ኗሪዎች ተናግረዋል። ለመሆኑ የቀድሞው የክልሉ አስተዳደር መመለሱ የፈጠረው ተስፋና ስጋት ምንድን ነው ስንል የተወሰኑ ኗሪዎችን አነጋግረናል።
1: አንዳንድ ትግራዊና አንዳንድ ለውጥ ፈላጊ ትግራይ ውስጥ ሁሉም ያማከለ ሽግግር መንግስት እንዲቋቋም ነበር ፍላጎቴ።
3: ዛሬ ጧት የመጣ አየር በጣም ይፈራ ነው። ግን ለትግሬ አየር አያስፈልጋት ሰላም ነው የምንፈልገው። እኛ መንግስት አለን ይያልን አየር ከመጣ ምን መንግስት አለ? ምን አደረገ ሰው? ድምጽ ስንሰማ ህፃን ይሁን ወጣት ይሁን ምን ይሁን በጣም ነው ይፈራው። እና አየር ቢቀር ይሻላል። ምክንያት ጦርነትም አንፈልግም ሰላም ነው የምንፈልገው። አሁንም ሰላም ነገር ሰላም ነው የምንፈልገው።
4: አሁን ዛሬ እኔ ቀደም ያያነን ያለሁት ያየሁትም መናገር ምንም አይከብደኝም። ምክንያቱም ልክ የሚጉ ድምጽ ሲሰማ ያለውን ነጋዴዎች ወደ ውጭ ወጥተው የደነገጡት ማለት ነው። ለምን እንዴ አሁንም ሊደገም ነው እንዴት ነገሩ ብለው በቃ ሁላችንም ወጥተን አይተናል። ዛሬ ወደ 4 ሰዓት ባልሳሳት ነው የትግራይ ምንድን ነው የሚፈልገው ቢባል ሰላም ነው የሚፈልገው። ሰላም ደግሞ ዝም ብላ ይመጣል። ያለፉ 2-3 ዓመታት ብዙ ነገር አይተናል። የትግራይ ህዝብ እስካሁን ከክባ አልወጣም እንደኔ አመለካከት ማለት ነው። ነገዳይ ያለውን ብር ጨርሾ የከሰረ ከስሮ ቤቱን እየዘጋ ነው እየሄዳል። የመንግስት ሰራተኛ ደግሞ ሲታሰብ ብዙ ነው። ስለዚህ ይህንን ለመፍታት ዛሬ የተደረገው ስብሰባ ማለት ነው የግድ የሆነ ነገር ከፈለግ ወይ መስዋዕት ትከፍላለህ ወይ አንድ ነገር ይገኛል ማለት ነው። ስለዚህ እኔ ዛሬ የታየውን የስብሰባውን ከክባን ለማውጣት መፍትሄ ነው ተብሎ ከተቀመጠ ተቁጭ ብለህም ሞት ነው ተዘርግተህም ሞት ነው።
1: እንደ ትግራዋይ አሁን የጦርነት ስጋት አለ። ሚዘራው ስምምነት ተግባራዊነትም ጥያቄ ስለነበር እሱንም ስለፈረሰ የተመለጠ መንግስታችን ይመለስ የሚል ሀሳብ ተይዞ ስለተነሳ ተቀባይነት አያገኝም በፌዴራል መንግስትም ብዬ ስለማምን ወደ ግጭት ተመልሰን እንገባለን ብዬ ነው የማስበው።
5: በረሃብ ምናምን እየተጎዳ እያለ እንደዚህ ሲከሰት በጣም አሳዛኝ ነው የሚሆነው። ስለዚህ በጣም ህዝቡ በጣም ተጨናንቀዋል ማለት ነው። ስለዚህ ይሄ ነገር መደገም የለበትም። በቃ የሆነ በመረዳዳት መፈታት አለበት ማለት ነው።
6: የነበረው ምክር ቤት ዛሬ ስብሰባ እንዲመለስ ስብሰባ ነበረ። ፕሬዚዳንት መርጠዋል። እሱ ቆንጆ ነው እኛ እንቀበለዋለን። የነበረው ጊዜያዊ አስተዳደር ስራው አልሰራ። ስለዚህ ስራው ካልሰራ መፍረስ ነው ያለበት፣ ጊዜም መፍጀት የለበትም። ዛሬ ደግሞ የአውሮፕላን መጥታለች፣ ግን ትክክለኛ አይደለም። ለምንድን ነው የመጣች ስብሰባ ወቅት? በዚህ ትክክለኛ አካሄድ አልነበረ። ኢትዮጵያ ሆነ በኢትዮጵያ እያምን የነበር ነው እንደ ሌላ ዜጋ በአውሮፕላን ለመስፈራራት ትክክለኛ አካሄድ አልነበረም።
5: ማለት ማንም ታማኝ ተብሎ ለህዝብ ያገለግላል ተብሎ ስለተመረጠ ህዝብን መቀበል አለበት። ያገለግላል ተብሎ ስለተመረጠ እኛም እንቀበለዋለን፣ በግሌ እቀበለዋለሁ ማለት ነው።
0: አድማጮች እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። የማሊው መሪ በተገደሉት የመከላከያ ሚኒስትር ቦታ ራሳቸውን ሾሙ። በምዕራብ አፍሪካዊቷ ሀገር ውስጥ እስላማዊና ተገንጣይ አማጽያን በጥምረት የከፈቱትን ጥቃት ተከትሎ ማሊ በከፍተኛ የደህንነት ቀውስ ውስጥ ትገኛለች። በቻይና የርችት ፋብሪካ ላይ ባጋጠመ ፍንዳታ 21 ሰዎች ሲሞቱ ነዋሪዎች ከአካባቢው እንዲወጡ ታዘዙ። የሀገሪቱ ፕሬዝዳንት በፍንዳታው ላይ ምርመራ ተደርጎ የሚመለከታቸው ሰዎች ተጠያቂ እንዲሆኑ ጥሪ አቅርበዋል። የሆርሙዝ ወሽመጥ ለእንቅስቃሴ ክፍት መሆኑን አሜሪካ አስታወቀች። የአሜሪካ መከላከያ ሚኒስትር ፒት ሄግሴት ኢራን የሆርሙዝ ወሽመጥን ዘግታ እንድትቀመጥ እንደማይፈቅዱ ተናግረዋል። እስራኤል በሊባኖስ 17 ሰዎችን በገደለች ማግስት ኗሪዎች ለቀው እንዲወጡ ትእዛዝ አወጣች። ካለፈው ሳምንት ማክሰኞ አንስቶ በተፈጸሙ ጥቃቶች የተገደሉ ሰዎች ቁጥር 110 መድረሱን የሊባኖሱ ጤና ሚኒስቴር ገልጿል። አሜሪካ የተኩስ አቁም ስምምነቱን ጥሳለች ሲሉ የኢራን ከፍተኛ ተደራዳሪ ገለጹ። ባለፈው ወር ከአሜሪካ ጋር በተደረገው ንግግር ወቅት ከፍተኛ ተደራዳሪ የነበሩት መሐመድ ባጊር አሜሪካ በሆርሙዝ የባህር ወሽመጥ ላይ ያለውን የመርከብ እንቅስቃሴና የኢነርጂ ደህንነት አደጋ ላይ ጥላለች ብለዋል። ዜናዎቹ እነዚህ ናቸው። በፕሪቶሪያ ስምምነት መሰረት ከተቋቋመው የትግራይ ክልል ጊዜ አስተዳደር ጋር ውዝግብ ውስጥ የቆየው ህወሓት ዛሬ የክልሉን ርዕሰ መስተዳደር መሾሙን አስታውቋል። ለመሆኑ የህወሓት ውሳኔ ክልሉን ዳግም ወደ ጦርነት ያስገባዋል? ህወሓት እዚህ ከባድ ውሳኔ ላይ እንዲደርስ ያስቻለውስ ምን አይነት ፖለቲካዊ ስሌት ይሆን? ጉዳዩን በቅርብ የሚከታተሉት አቶ ዳንኤል ብርሃነ ድርጅቱ ከባድ ውሳኔ ነው የወሰነው ይላሉ።
7: ከባድ ውሳኔ ነው ማለት ይቻላል። ምንድነው የፌደራል መንግስት ከዋት ጋር ለመነጋገር ምንም አይነት ፍላጎት አላሳየም። ለአንድ አመት በላይ ለጊዜ አስተዳደሩ በጀት እየላከ አይደለም። ስለዚህ ጊዜ አስተዳደሩን ወይንም ከፌደራል ጋር ያለውን ግንኙነት እንዳለ ማሰብ ለህወሓት ማነቆ ሲሆንበት ወይም ማሰሪያ ሲሆንበት በልዋጩ ግን የሚያገኘው ነገር የለም። በአንድ በኩል የፌደራል ድርጊቶች ውሳኔውን አቅሎለታል። በሌላ መልኩ ግን ይሄ ውሳኔ ምን ጥቅም አለው? ምን መዘዝስ ይኖረዋል የሚለው ነገር ደግሞ እዛ ላይ የሚኖሩ ዝግብ ወይም እዛ ላይ የሚኖሩ የሀሳብ ልጆች ደግሞ ውሳኔውን ከበድ አድርጎታል።
8: አይነጥለውም ወይ? የዓለም አቀፍ ማህበረሰብ ያንን ድጋፍ ሳያሳጣውም ወይ?
7: ዓለም አቀፍ ማህበረሰቡ ላለፈው አንድ አመት ያክል የፌደራል መንግስትን ፍላጎት በመከተል የፌደራል መንግስትን ያው ለማስደሰት ግንኙነታቸውን ቀንሰዋል። ለፕሪቶሪያ ያላቸውን ትኩረት ዝቅ አድርገው የማቀዛቅዘው ነው የቆዩት። ስለዚህ ዓለም አቀፍ ማህበረሰቡ ላይ ያለ እምነት ወይም ተስፋ እንዲቀንስ ሆኗል። ሁለት ነገር አለ እንግዲህ ዓለም አቀፍ ማህበረሰቡ በአንድ በኩል ከፕሬዚዳንት ትራምፕ መምጣት በኋላ ትኩረቱ ተከፋፍሏል። የእነሱ ግንኙነት ና እነሱ የሚያደርጉት ጫና ነበረ አንዱ ለፕሪቶሪያ ስምምነት ተስፋ የሚሰጠው ሰው። የእነሱ ግንኙነት መቀነስ ለህወሓት ኪሳራውን እንዲቀንስ ወይም ደግሞ ተገላቢጦሽ ውጤት ነው የነበረው። የዓለም አቀፍ ህብረተሰቡ ጫናም ሆነ ሚና መቀነስ የፕሪቶሪያን ሆነ ወይም የሰላም ሂደቱን ተስፋ የበለጠ እንዲቀጭጭ ነው ያደረገው። ስለዚህ ከዓለም አቀፍ ህብረተሰቡ ላለፈው አንድ አመት ከሳየው ቸልተኝነት የበለጠ ሌላ ምንም አዲስ የሚያደርገው ነገር አይኖርም ወደሚል ድምዳሜ ላይ እንዲደርሱ ያደረጋቸው ይመስለኛል።
8: በሌሎችም ዓለም አቀፋዊ ጉዳዮች ተይዟል። የዓለም አቀፉ ማህበረሰብ ቢያንስ ቁጥር አንድ ጉዳይ ወደ ዓለም ሆን ተሻግሯል።
7: አዎ፣ አይ እንደዛም ሳይሆን ከዛ ያለፈ ነው። ህወሓት የሚባል ድርጅት እውቅና ስለማልሰጥ ስለዚህ እውቅና አትስጡብኝ የሚል ተማጽኖ ወይም ሎቢ የፌደራል መንግስት በሰፊው አድርጓል። በዛ ምክንያት እና እንደዚሁም በራሳቸው የውጭ ጉዳይ ግንኙነት ኮምፓስ መጥፋት ጋር በተያያዘ ምዕራባውያን ላለፈው አንድ አመት በዚህ ላይ የነበራቸው ሚና በእጅጉ ተዳክሞ ቆሞ ነው የነበረው። የዚህ ውጤት ግን በተገላቢጦሹ ህወሓት ምንም ማጣ ወይም ምንም የሚቀር ነገር የለም ወደሚል ድምዳሜ እንዲደርስ ያደረገው።
8: እሺ ዳንኤል፣ ባለፈው ጊዜ ስናወራ ይሄ ነገር እንደሚመጣ ታደሰ ወረደ ስልጣኑን ሊያጣ እንደሚችል ህወሓትም የዛሬ የሆነውን ነገር ሊያደርግ እንደሚችል ቀደም ብለህ ተናግረህ ነበር። አሁን በተያዘው አካሄድ የፌደራል መንግስት እርምጃ ምን ሊሆን ይችላል? ነገሩን ገሸሽ አርጎ ከጉዳዩም ሳይጽፈው ይቀጥላል? ወታደራዊ እርምጃዎች ሊኖሩ ይችላሉ?
7: ፌደራል መንግስት በአሁኑ ሰዓት የሚወስደው ወታደራዊ እርምጃ እኔ አይታየኝም። በሁለት ሶስት ምክንያት፣ አንደኛ ወታደራዊ እርምጃ መውሰድ ያዋጣኛል ወይም ይጠቅመኛል ቢያስብ ኖሮ ከአሁን በፊትም ብዙ የተለያዩ ምክንያቶችን አቅርቦ ሊያደርገው ይችል ነበረ። እስካሁን ያደረገው በራሱ ስሌት ነው። እንደዚሁም በቀጠናዊ ጉዳዮች ጋር በተያያዘ ነው የሚሆነው። ያ ስሌት እስካልተቀየረ ድረስ አሁን የቀድሞ የትግራይ ምክር ቤት ስለተመለሰ የሚለው ብቻ በጦርነት መንስኤ አይሆንም። ሁለተኛ ፌደራል መንግስት ለምርጫ የተዘጋጀ ነው። ስለዚህ ለዚህ ብዙ ትኩረት መመደብ አይችልም። አንድ ነገር መሳሳት የሌለብን ወደ ጦርነት መግባት ቢፈልጉ የሚያዋጣለው ቢያስቡ ከወራት በፊት ያደረጉት ነበረ። ኦልሬዲ እኮ ጫፍ ላይ ደርሶ ነው የቆመው። ያለ ብዙ ችግር ምርጫውን መጨረስ ይፈልጋሉ። የቀጠናውም ጉዳይ ገና መልክ ስላልያዘ የውጮቹን ግፊት ሊሆን ይችላል እንዲያቀዘቅዙት ቢል፣ በአንጻሩ የቀጠናው ቀውስን ደግሞ ተጋብቶ ሊያፋጥነውም ይችላል። እነዚህ ናቸው ዋና የሚወስኑት እንጂ የትግራይ ምክር ቤት የሚመለሱ ወይም ባለመመለሱ ምክንያት ጦርነት ፌደራል መንግስት ያውጃል ብዬ አላስብም።
8: ወደ ሙሉ ጦርነት ባይሄድም የሆነ ሸምቀቆች ሊኖሩ አይችሉም? በፌደራል መንግስት በኩል ሌሎች ዛሬ የታየውን የጀት እንደዚህ ምልክቶች ዝም ብለን አናይም አይመስልም መልእክቱ?
7: ፌደራል መንግስት ወደ ትግራይ ባጀት መላክ ያቆመው ከኦክቶበር ወይም ጥቅምት ጀምሮ ነው። በእርግጥ ሶስት ወራት ኦክቶበር፣ ኖቬምበር፣ ዲሴምበር፣ ጥቅምት፣ ዳር፣ ታሳስ ከበጀት 1/3 1/3 ያክል ብቻ ልኳል። ስለዚህ በጀት ካለመላክ በላይ ለምንም ልታረጋጭ ከበጀት አንጻር በባንክ የካሽ አቅርቦት የለም። በተጨማሪ ትርግን ዘበገባም 6-7 ወር አካባቢ በላይ ነዳጅ በቀጣሚ ሄድ ቦታ የለም። ምን ተጨማሪ ማነቆ ሊያደርግ እንደምችል አይታየኝም። አየር መንገድ ፍላይት ነው። አየር መንገድ የራሱ ገበያ ነው። እሱን እንግዲህ ጦርነት ካልጀመርክ አይሮፕላን ማቆም እንግዲህ ትንሽ አስቸጋሪ ይመስለኛል። ዞሮ ዞሮ ግን አይሮፕላን ቢያቆም ለህዋት አመራሮች ሆነ ለአብዛኛው ተራ ህዝብ የጦርነት ሲግናል ከመላክ ውጪ በተጨባጭ ብዙ አፌክት የሚያደርጋቸው አይሆንም። ምክንያቱም የከፍተኛ ነጋዴዎች እና የኤንጂዎች ጭንቀት ነው የሚሆነው በአብዛኛው እሱ። ምክንያቱም ከከፍተኛ አመራር ውስጥ በህዋት ውስጥ አዲስ አበባ የሚመላለስ ያለ አይመስለኝም። በዚህ ጊዜ ጀት ዛሬ ከበሩ ውጪ እሱም ፐርፎርማንስ ነው። ከተማ ላይ ጀት ብዙ የሚሰራው ቁም ነገር የለም ማለት ከወታደራዊ ኢላማ አንጻር ማለት ነው። ያው ከተማ ህዝብ ላይ ልጠጥ ይችላለ። ድሮን ግን ኦልሞስት ሁሉ ቀን አለ፣ ሁሉ ጊዜ አለ። ስለዚህ ድሮን እስካሁን ከሚመጣው ላይ ያስጨማሩ ሊመጣ የሚችል ነገር የለም።
8: ሙሉ ወታደራዊ እርምጃ ባይኖርም በጀቶች መቆራረጥ አሁን ያለው አስቸጋሪ ሁኔታ ህወሓትን በትግራይ ህዝብ በኩል ነገሮችን የማይለውጥ ከሆነ የህዝብ ድጋፉን ያለውን የቀረውንም የሚንጠፈጠፍ የህዝብ ድጋፍን አያስቀርበትም ወይ? ይሄ ስሌት ውስጥ ገብቷል ወይ?
7: የትግራይ ህዝብ ህወሓትን ባይደግፍም ብልጽግና ለመደገፍ በቂ ምክንያት አልተሰጠውም። ከዚህ ጌታቸው እያለም አሁን ታደሰ ወረደ ፕሬዚዳንት እያለም ነገሮች እየቀነሱ ሲሄዱ እንጂ የተሻሻሉ ሲሄዱ አልታየም። ብልጽግና ለመውደድ ወይም ለመፈለግ በቂ ኢንሴንቲቭ ምክንያት አልተሰጠውም። የከፋ እንዳይመጣ ብቻ ነው ቢበዛ የሚፈራው። አንድ ይሄ ነው። ስለዚህ ህወሓት ጠቃሚ ነገር አላመጣም ብሎ ህዝቡ በህወሓት ሊማረር ይችላል። ግን ሌላ ተስፋ የሚያደርገው ነገርም ደግሞ እንደዛው እንዳይኖረው ሆኗል።
8: እንደው ልጨምር፣ ህወሓት አሁን በዚህ ውሳኔ ሊያሳካ ያሰበው ምንድን ነው? ምክር ቤቱ መመለሱ ምን ሊቀይር ይችላል? መሬት ላይ ምን አይነት ስሌት ያላቸው ይመስልሃል? ወይስ ከጽምዶ ጋር የተያዘ ሀሳቦች ሊኖሩ ይችላሉ?
7: ኖራሉ። አንድ መርሳት የለብን ነገር ህወሓት የፖለቲካ ድርጅት ነው። ላለፉት 3 ዓመታት የመንግስትን ስልጣን ሳይቆጣጠር ነው የቆየው። ስለዚህ ያንን መመለስ ይፈልጋል። ፌደራል መንግስት ጋር ድርድር የማይኖር ከሆነም ሙሉ መንግስትን ተቋጥሮ ለጸብም ቢሆን ለመዘጋጀት ይመቸዋል። ከፌደራል መንግስት ጋር የሚደራደርም ደግሞ ከሆነ መንግስትን ተቋጥሮ እንደ መንግስት የመደራደር ቁመናው ከፍ ያደርጋል። ስለዚህ ከነዚህ ከጽምዶችም አንጻር አስበው ከድርድርም አንጻር አስበው መንግስትን መቋጠር ለህወሓት ቁመናውን ያሻሽልለታል፣ ለድርድርም ይሁን ለጸብም ይሁን።
0: የኢራን ጦርነት ከተጀመረ ወዲህ ኢትዮጵያ ውስጥ ለ3ኛ ጊዜ በተደረገ ጭማሪ የቤንዚን ዋጋ ከ167 ብር አለፈ። የንግድና ቀጠናዊ ትስስር ሚኒስቴር ከትናንት ምሽት 12 ሰዓት ጀምሮ ተግባራዊ የሆነ አዲስ የነዳጅ ቸርቻር ዋጋ ይፋ አድርጓል። በአዲሱ የዋጋ ተመን ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ነው። ዋጋው ከእጥፍ በላይ በመጨመር 319 ብር ከ67 ሳንቲም ገብቷል። ዋጋው በ157 ብር ያደገው ኬሮሲንም ከፍተኛ ጭማሪ ተደርጎበት 320 ብር ከ66 ሳንቲም እንዲሸጥ ተወስኗል። ቤንዚን ላይ የ25 ብር ጭማሪ የተደረገ ሲሆን ዋጋው 167 ብር ከ50 ሳንቲም ሆኗል። የ17 ብር ጭማሪ የተደረገበት ነጭ ናፍጣ ደግሞ የ1 ሊትር ዋጋው 180 ብር ከ46 ሳንቲም ደርሷል። የአሁኑን ጨምሮ መንግስት የኢራን ጦርነት ከተጀመረ ወዲህ ባደረጋቸው 3 የዋጋ ጭማሪዎች የቤንዚን ዋጋ ላይ የተደረገው አጠቃላይ ጭማሪ ከ38 ብር ያልፋል። ነጭ ናፍጣ ደግሞ ዋጋው ከ51 ብር በላይ ጨምሯል። የአሁኑ ጭማሪ የተደረገው የፌደራል መንግስት ከኢራን ጦርነት መጀመር በፊት የነበረው የነጭ ናፍጣ ዕለታዊ የአቅርቦት መጠን ወደ ነበረበት እንዲመለስ መወሰኑን ካስታወቀ ከሳምንት ገደማ በኋላ ነው። የገንዘብ ሚኒስትሩ አህመድ ሺዴ ባለፈው ሳምንት በሰጡት መግለጫ በግማሽ ቀንሶ በቀን ወደ 4.5 ሚሊ ሊትር ወርዶ የነበረው የነጭ ናፍጣ አቅርቦት ቀድሞ ወደ ነበረው 9.1 ሚሊ ሊትር መመለሱን ገልጸዋል። በተጨማሪም በሁሉም የነዳጅ አይነቶች ከጦርነቱ በፊት ከነበረው ድጎማ በተጨማሪ 20 ቢሊዮን ብር አዲስ ድጎማ መንግስት እየከፈለ እንደሚገኝም መግለጻቸው አይዘነጋም። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር። አብራችሁን ስለቆያችሁና መሰግናለን። የዛሬውን በዚህው አበቃን። ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት አትዘንጉ። ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ሽት መልካም ጊዜ ይሁንላችሁ።

0: ጥዕና ሃበልና ዝኸበርኩም ሰማዕቲ ናይ ሎሚ መደብና ጀሚሩ ኣሎ ኣቦ ወንበር ሕወሓት ደብረ ፅዮን ገብረ ሚካኤል ናብ ስልጣን ተመሊሱ
1: ለይትደለየ ለይትፀበናዩ ኩነታት ክፍጠር ኢለ ስለላምን ኣብኣም ዓይነት ስጋት እየ ዘለኹ
2: ፕሬዚዳንት ከም ሓድሽ ብትዝነበሮ ምምላሶ ተክልኛ
3: ይ ለለዳግም ዲመፂና ታኢና ንገብሮ ኢለ ብጣዕሚ ፈሪሐ በክየ በቀ
0: ሹመት ደብረ ፅዮን ገብረ ሚካኤልን ምምላስ ነባር ቤት ምክርን ዝህልዎ ትርጉም እንታይ እዩ
4: ንውዕሊ ፕሪቶርያ ዘፍርስ ፋንዳሜንታል ዝኾነ ዓብዪ ናይ ፖለቲካ ውድቀት እዩ እቲ ሒዞሞ ዘለዎ መንገዲ መንገዲ ጥፋኣትን ሓደግኛ
0: ናፃ ፕረስ ኤርትራ ዳሕረዋይ ቦታ ትዕቅብ ኢትዮጵያ ተንቆልቁል ሓፀርቲ ዜናታት እውን ኣለና ዓወት ገብረ እግዚኣብሔር ሰናይ ምክትታል ህወሓት ኣብዚ ቀረባ እዋን ብዘሕለፈ ውሳነ መሰረት ዝተኣከበ ቤት ምክሪ መንግስቲ ትግራይ ንዶክተር ደብረፅዮን ገብረ ሚካኤል ፕረዚደንት እቲ ክልል ክኸውን ከም ዝመረፆ መንግስታዊ ማእከናት ዜና ትግራይ ኣፍሊጠን እቲ ናይ ሎሚ ኣኼባ ንወይዘሮ ኪሮስን ወይዘሮ ምሕረት በርሀን ከም ኣፈ ጉባኤን ምክትልን ገይሩ ከም ዝመረፀ እውን እቲ ፀብጻብ ይጠቅስ ንውሳነ ህወሓት ክቃወምን ፕረዚደንት ግዜያዊ ምምሕዳር ትግራይ ኮይኑ ከገልግልን ዝፀንሐ ሌትናል ጀነራል ታደሰ ወረደ ትማል ሶኒ ኣማሰዩ ኣብ ፌስቡክ ኣብ ዘውፅኦ መግለፂ ህዝቢ ትግራይ ካልእ ዙር ውድቀት ክስከም ኣይግባእን ክብል ኣጠንቂቑ ነይሩ ብሰንኪ ምስ ህወሓት ዘጋጠሙ ተመሳሳሊ ወጥሪ ካብ መቐለ ናብ ኣዲስ ኣበባ ዝኸደ ፕሬዚደንት ግዜያዊ ምምሕዳር ነበር ጌታቸው ረዳ ነዚ ናይ ሎሚ ስጉምቲ ፀወታ ቆልዑ ክብል ገሊፅዎ ኣሎ እዚ ሎሚ ስልጣን ሒዙ ዘሎ ቤት ምክሪ በቲ ኣብ መስከረም 2020 ዝተካየደ ብፌደራላዊ መንግስቲ ዘይሕጋዊ ተባሂሉ ዝተነፅገን መረፃ እዩ ንሓፂር እዋን ስልጣን ሒዙ ነይሩ ብወገን ኣዲስ ኣበባ ብዛዕባ እቲ ብህወሓት ተወሲዱ ዘሎ ስጉምቲ ዛጊት ዝተዋሃበ ምላሽ የለን እንተኾነ እዚ ናይ ሎሚ ስጉምቲ ነቲ ምስ ፌደራላዊ መንግስቲ ዝፀንሐ ወጥሪ ከጋድዶ ትፅቢት ይግበር ብተዛማዲ ዜና ሎሚ ንግሆ ድሕሪ 2 ዓመት ሓንቲ ነፋሪት ውግእ ኣብ ልዕሊ ከተማ መቐለ መዝምባያ ስዒቡ ኣብ ህዝቢ ሻቅሎት ተፈጢሩ ኣሎ ነዚ ብሕወሓት ተወሲዱ ዘሎ ስጉምትን ዘሎ እዋናዊ ምዕባለን ኣመልኪትና ንነበርቲ ኣዘራሪብና ኣለና
1: እዚ ከተፈጢሩ ዘሎ ኩነታት ክፍጠር ኢለ ይተፀበኹ ወይ ነገር ግን ድሕርና ጀነራል ታደሰ ወረደ ፕሬዚደንትነት ምቕፃል እተለዩ ምንቅስቃሳት ትግራይ ሽግግር መንግስቲ ተቃቂሙ ንሓሸ ነገር ክመፅእ ነሩ ትፅኢትና ዝተወሳነ ካዚ ዝተፈጠረ ኩነታት ግን ኣብ ለይትደለየ ግጭት ክእትየና እዩ ዳግማዊ ኩናት ክእትየና እዩ ዝብል እምነት ይለለኒ ኢቨን ትና ለማዓንቲ ከተማ መቐለ ትረየ ና ጀት እንቅስቃሴ ባዕሉ ላይ ሓደ ምልክት ገይረ ብሕዞ ምክንያቱም ለይትደለየ ለይትፀበናዩ ኩነታት ክፍጠር ኢለ ስለላምን ኣብኣም ዓይነት ስጋት እየ ዘለኹ
3: ኣሕናሲ ናብ ፖለቲካ ንፈልጦ ነገር የብላይ ኣሕና ንደሊ ሰላም ይናቅ ሰላም ኣቲና ሰላም ንወፅእ ሰሪሕና ንበልዕ ቆልዑ ንዕቢ ኢና ንደሊ ኣነ ይፈጢና ደውሰብ ደብረፅ ሰላም እየ ደሊ በቃ ንመርሕኒ ኣነ ደሊ ንባዕሊ ደቀ ኢ ንምረኒ በይ

0: ተመረጠች እቺ ተመረጠ አነ አቦለቲካ ሰያት በቃ አየር መጽያደ ይልና ፈሪት ናይና አህምና ቀድመ ከዚ ሐቀይና ፈራህና ነርና ከዚ ለፈር
1: ፕሬዚዳንት ከመሐድሽ በትዝናወረ ምንላሶ ተከለኛ ምክንያቱ ትግዚያው ምንህዳር ዝነበረ ትከለኛ ስራ ይሰራ ምንም አይነት አም ትግራይ ተገብሩዋ ዝግባ ዝነበረ በግዚያው ምንህዳር እስተዋህ ስልጣን ተከለ አይተሰርሐሉ እንታይ ሰርሐም ዝነበረው ነው ይርደነ ስለዚህ ስፈሪሱ ከመሐድሽ ዝማዓራለል መንገዲ መፍታህ ዘለ ጸምበር ማኩይናት ዘጥቶ ይመስለኝ እና ሰላሚና እንደሊ ሳትምውን ንኩይናት ይለማይታልዓሉ ሰላሚና እንደሊ እምዘሉ ስለዚህ ትዝስተገበረ ለምስተፋሊም ባ ማኩይናት ዘጥቶ አይመስለኝ አይ
0: አና ከበት ቢሳል መጽያ ከፍሎ ቡና ለሰፈላ አየር መጽያ ቃው ፈሪህ ወይ ለለዳግም ዲመጽና ታይናን ጎሮ ይለ በጣም ፈሪህ በቅየቅ በቃ በጣም ተጨንቀ ማለት ሰላም ይኩኾን ሰላም ይኩኾን ለተስፋላ ገርና ለአለና ተመለሰ አየር ዚ አምጻ ለትግራይ አና ገዲም አየር አይግምታይ ነረ ያክለና ብዙ ሐልፈ ይል ነረ
1: ለማ አንቲ ድራንት ምረጥይ ነው ተዋልናለስ ተሐረባ ኸዮም ነውን ተዋልናለ እንታ ያዘ አየር መጽያ ተዘውረላ ተዘውረላ ሕዚድ ያ ተደብረልና ሪያ ነክትነውርና ኢና መጀመሪያ ደ ክንምለስ ስናበልና ፍርሃት ነይርና ስለዚህ ዘሎ ነገር አይተረዳና
2: ትርጉሙ ናይ ቅድሚ ዳርጋ 6 ዓመት ዝገብር ዘሎ እንዴት ምክሪ ብህዝቢ ሽዑ ተመሪቶ ይበሃል
3: ህወሓት ብመንግስት ፌደራል ንሓደ ዓመት ግዜ ስልጣኑ ዝተናውሐሉ ፕሬዚደንት ግዜያዊ መምሕዳር ትግራይ ታደሰ ወረደ ኣብ ስልጣን ኣብ ዘለሉ ወጥሪ ሰማይ ኣብ ዝዓረገሉን እዩ ንፕሬዚደንት እቲ ውድብ ፕሬዚደንት እቲ ክልል ክኸውን ነዚ ስጉም ተወሲዱ ዘሎ እዚ እንታይ ትርጉም ይህሉ ላይን ፅጋብ ንክኢላ ፀጥታን ምሁር ዓለምለኻዊ ርክባትን ኣይተብስራት ኣማረ አዘራሪ ባቶላ
2: ትርጉሙ ናይ ቅድሚ ዳርጋ 6 ዓመት ዝገብር ዘሎ እንዴት ምክሪ ብህዝቢ ሽዑ ተመሪቶ ይበሃል ናብኡ ድሕሪት ምምላስ ዘመልክቶ ናይ ውድቀት ውፅኢት ምዃኑ ጥራሕ እዩ ከርኢ ዝኽእል ትርጉሙ ንስ እዩ ካሊእ ትርጉም ክነብሮ ይክፍል ምክንያቱም ንድሕሪት ምምላስ ኣይትበኦን ድሕሪ ውዕሊ ፕሪቶርያ ዝተረእየ ተደጋጋሚ ውድቀት ትግራይ ርእሱ ዝኽኣለ መንግስቲ ከይህሉ ቃልሱ ክገብሩ ፀኒሖም እዮም እዞም ሕጂ ንድሕሪት ዝምልስዎ ዘለዉ ነቲ ናይ ከባቢ ሽዱሽተ ዓመት ዝነበረ ንኩሉ ዝሓቁፍ መንግስቲ ይግባእ ነይሮ ትግራይ ቅርፅቱ ዝተሓለወ ውዕሊ ፕሪቶርያ ከትግብር ዝኽእል ብህዝቢ ቅቡልነት ዘለዎ መንግስቲ ምምስራት ዝቀለለ እዩ ነይሩ ግን እሱ ክገብሮ ይከኣሉን ዝነበረ ሰራዊት እውን በቲኖም መንእሰይ እውን ካብ ትግራይ ክሃድም ገይሮም ትግራይ ዝነበረ ምሁር ልሂቅ እውን እቲ ናይ ትግራይ ፖለቲካን ካብ ትግራይ ወፃእ ክኸውን ናብ ማእኸል ክኸይድ ገይሮም ሕጂ እዚ ብምሉእ ብድምር ናይ ውድቀት ውፅኢት ጥራሕ እዩ ናብ ኩናት ናብ ዘይሰላም ዝኸይድ እምበር ካልእ ዝኾነ ዓይነት ፖለቲካዊ ትርጉም የብሉ ናይ ደገ ሓይሊ ድእትሉ እዩ እዙ ብፍላይ ናይ ኤርትራ ኣብቲ ከባቢ ሰላም ይህሉን ብኩናት ዝፍታሕ ትግራይ የብላን ሕጂ ብውዕሊ ፕሪቶርያ ሰላም ብብርትዕ ዝበለ ናይ ፖለቲካ ቃልሲ ክውዳእ ዝግበ ኩነታት እዩ ዘሎ እምበር ካልእ የለን ሕጂ ፖለቲካዊ ትርጉም ናብ ኩናት ዝኸይድ ኣንፈት እዩ ዘኒሩ
4: እዚ ክስተት ዕልዋ መንግስቲ እዩ ሞባል ይከኣል ዶ
2: ዕልዋ መንግስቲ እውን ክበሃል ይኽእል ይኸውን እዩ ግን ዋና ካብ ላዕሊ ውዕሊ ፕሪቶርያ ግዜያዊ መንግስቲ ብምቋም ኣቢልካ ዝፍፀም ተግባር እንዲነይሩ ልዕሊ እቲ ግዜያዊ መንግስቲ ትውዕሊ ፕሪቶርያ እዩ ንውዕሊ ፕሪቶርያ ዘፍርስ ፋንዳሜንታል ዝኾነ ዓብዪ ናይ ፖለቲካ ውድቀት እዩ እቲ ሒዞሞ ዘለዎ መንገዲ መንገዲ ጥፋኣትን ሓደገኛ
4: እዚ ኣብ ዝኾነሉ እቲ ሰራዊት ናይ ሓይልታት ትግራይ ማለት እዩ እንታይ ክገብር ነይርዎ ሕዚ ስዒቡ ክፍጠር ዝኽእል ነገር ከንታ እዩ
2: ናይ ትግራይ ሓይሊ ምክልኻል ግዲኤፍ ተባሂሉ ዝፍለጥ ናይ ፖለቲካ መሳርሒ ገይሮም ሒዞሞ ስለ ዝነበሮም ክልተ ተኸፊሉ እዩ ሓራ መሬት ዝብል ሓይሊ ሰላም ፈጢሩ ካብኡ ዝገለሰን ካብኡ ዘይንስ ንዝጋዳደር ሓይሊ ዝኒሀ እቲ ቲዲኤፍ ከዓ ናይቲ ፍንጫል ጉጅለ ህወሓት መሳርሒ እዩ ናቱ እየኢሉ ብኮርን ልዕሊ ኮርን ውሳኒ ሕሊፉ እዩ ፍዥ ኣብናቶም ፅልዋ ኣብናቶም ቁፅር ክሳዕ ዝሃለወ ሓይሊ እዚ ክገብሮ ዝኽእል ኣይኮነን ታደሰ እውን መሲልዎ ክእዝዞ ከዋፍሮ እዩ መሲልዎ ነይሩ ይመስለኒ ደሞዝ ፈደራል እንተተኸፈለ ምስ ፈደራል ኮይኑ ካብኡ ከግልሶ ክእል እየ ስልጣን ኣነበይና ይቋፀር እየ ዝብል ናይ ፈደራል ምስሌና ሓውሲ ኮይኑ ሓሲብዎ ወይ ከዓ መሲልዎ ክነብር ይኽእል እዩ ኣይ ዶንት ቲንክ ምስ ዝኸይደ ከልጣ ይኽእልን እዩ ምስቲ ነቲ መጀመርያ ኮርን ልዕሊ ኮርን ኢሉ ዝወሰነ ናይቲ ፍንጫል ጉጅለ ህወሓት ናቱ መሳርሒ እዩ ቲዲኤፍ ተባሂሉ ዝፅዋዕ
4: እቲ ግዜያዊ ምምሕዳር ናይ ትግራይ ንኩናት ትግራይ ብዝገተአ ስምምዕ ፕሪቶርያ መሰረት ዝተጣየሸ እዩ ሕዚ ኣብ ስራሕ ኣብዘለሉ እዩ ስጉምቲ ተወሲዱ ዘሎ እቲ ቅድሚ ጀነራል ታደሰ ወረደ ዝነበረ ምምሕዳር ጌታቸው ረዳ እውን ብወታደራዊ ሓይሊ ከም ዝፈረሰ ይፍለጥ ሕዚ ህወሓትን ህወሓት ዝመርሖ መንግስትን ካብ ብሕዚ ምስ መንግስቲ ፌደራል ክህልዎ ዝኽእል ርክብ እንታይ እዩ ግብረ መልሲ መንግስቲ ፌደራል ከ እንታይ እዩ ክኸውን ዝኽእል
2: ግብረ መልሲ ናይቲ ፌደራል እርግፀኛ ኮይነ ክዛረበ ኣይክእልን ምክንያቱም ፍርቂ ወይ ካብ ፍርቂ ዘይንእስ ክሕተት ኣብ ትግራይ እናፈፀመ ዝፀንሐ ሓይሊ ብፖሊሲ ዘይኮነስ ብከንስፒረሲ እናትመርሒ ዝኸይድ ዘሎ መንግስቲ ናይ ፌደራል ስለዚ ኣንፕረደክትብል እዩ ግን ኣቕመ ኣለኒ ሓይለ ኣለኒ ኢሉ ክሳዕ ዝሓሰበ ኣብ ትግራይ ንውዕሊ ፕሪቶርያ ፍሪሽዎ እዩ ህወሓት ኢሉ ስለዝሓስብ ሕዚ ብኩናት ክፈትሽ ከምቶም ኩሉ ከባቢ ዝገብሮ ዘሎ ናይ ኩናት ኣካይዳ እኒሉ ዓቕሚ ትረክብ ከሎ ማለት እዩ ሕጂ ናብኡ ክኸይድ ድዩ ኣይኸይድን እውን ንዕሪና ንፈልጦ ኣይኮነን ሕጂ ድሮናት ኣውሮፕላናት ህዝንድያ ሓዲረን ኣለዋሎም ማዓ
4: ኣመቐለ
2: ኣፍሻ መቐለ ወ እዚ ማለት ክምልክት ዘርእየና ዘሎ ብኩናትስ ክኸይድ እየ እዩ ሓደ ካብቶም ዕሪ ዘይእመን ኣብ ኢትዮጵያ ብዙሕ ጥፍኣት ይሰርሕ ዘሎ ሓይሊ ገይረ እያ ነዝወስዶ ብፍላይ ከዓ ኣብ ትግራይ እቲ ጉጅለ ፍንጫል ጉጅለ ናይ ህወሓት ኣነ ህወሓት ይብሎን ምክንያቱም ህወሓት ተነጣጢቁ እዩ ስምረት ህወሓት እዮም ፍንጫል እዮም ዝወለዶ ዝበሃሉ ፍንጫል እዮም እሱ ግን እንኮ መፍትሒ ከላ ዳእንኮ መፍትሒ ካብ ቅድሚ ፕሪቶርያ ዝነበረት ኩነታት 360 ዲግሪ ከበባ ካብኣ ወፂ ኤርትራ ብሰሜን ንዓይ ሕቆይ ነፃ ኮይነ እየ ኣይተኸበብኩን ስለዚ ኩናት ምግባር ይኽእል እየ ሓይል ኣለኒ ሓደ ካልኣይ ከዓ መሓዝ ዝፈጢረ እየ እቲ ፌደራል መንግስቲ ከዓ ሞይቱ እዩ ኣዲስ ኣበባ ጥራሕ እዩ ዘመሓድር ካብ ስልጣኑ ከልዕሎ ክእል እየ ኢሉ እዩ ዝኣምን ናይ ባዕሎም ዓቕመት ምህላው ግን እርግጠኛታት ኣይኮኑ በቲ ውድቀትን ድኽመትን ናይቲ ፌደራል በታ ቅድሚ ፕሪቶርያ ዝነበረት ኩነታት ንቕያራ በዚኣ ተተባቢዖም ኩናት ዝገብሩ ንድሕሪት ከምዘይብሉ እርግጠኛ እየ
4: ኬላ ፀጥታን ምሁር ዓለምለኻዊ ርክባትን ኣይተ ብስራት ኣማረ ክብረት ይሃበለይ
2: ይቀነለለይ
3: ክቡራት ሰማዕትና ሓፀርቲ ዜናታት ክነግረኩም መንግስቲ ሱዳን ካብ ኢትዮጵያ ዝተበገሰት ሰብ ኣልቦ ነፋሪት ኣብ ካርቱም መጥቃዕቲ ከም ዝፈፀመት ከሲሱ እታ ካብ ከተማ ባህርዳር ተበጊሳ ዝበላ ድሮን ንማዕርፎ ነፈርቲ ካርቱም ዒላማ ከም ዝገበረት እዩ እቲ ብወገን ሱዳን ዝወፀ መግለፂ ዝጠቅስ ኣዲስ ኣበባ ብወገና ሎሚ ኣብ ዝሃበቶ ምላሽ እቲ መሰረት ዘይብሉ ክሲ ብትእዛዝ ሓይልታት ወፃኢ ዝቐረበ እዩ ክትብል ነፂጋቶላ ኣብ መንጎ ኣሜሪካን ኢራንን ረፅሚ ኣብ ዝቐፀልሉ ዘሎ እዋን ምቁራፅ ተኩሲ ኣብ ቦትኡ ከም ዘሎ መራሕቲ ኩናት ኣሜሪካ ኣፍሊጦም ሎሚ ኣብ ዋሽንግተን ጋዜጣዊ መግለፂ ዝሃቡ ፀሓፊ ክፍሊ ኩናት ከምኡውን ላዕለዋይ ኣዛዚ ሰራዊት ድሕሪ ምቁራፅ ተኩሲ ኢራን ልዕሊ 10 ግዜ መጥቃዕቲ ከም ዝፈፀመት ከሲሶም ፀሓፊ ፒት ሄግሰት ከም ዝበሎ ብመፃብ ሆርሙስ ንዝሓልፋ መራኽብ ንምስናይ ቀይሕ ፃዕዳን ሰማያውን ፅላል ከምዝመስረቱ ሓቢሩ መራሒ ወታደራዊ ጉጅለ ማሊ ጀነራል ኣሳሚ ጎይታ ሚኒስትር ምክልኻል ዝነበረ በዓል ስልጣን ብሃንደበታዊ መጥቃዕቲ ድሕሪ ምቕታሉ ንባዕሉ ሚኒስትሪ ምክልኻል ኮይኑ ተመዚዙ እዚ ስጉምቲ ዝተወስደ ጥምረት ጅሃዳውያን ዕጡቃት ተገንፀልትን ኣብ መላእ ሃገር ዘካየድዎ ወራር ንድሕነት እቲ ሃገር ኣብ ስጋት ኣብ ዘውድቐሉ ዘሎ እዋን እዩ ኣብቲ ዝተካየደ መጥቃዕቲ ሚኒስትሪ ምክልኻል ሳድዮ ካማራ ኣብ ጥቓ ርእሰ ከተማ ባማኮ ኣብ ዝርከብ መንበሪ እዩ ብዝተፈፀመ መኪና ነታጉት ተቐቲሉ ኣብ መዓልቲ ናፅነት ፕረስ ዓለም ዝወፀ ሓድሽ ፀብፃባት ከም ዘመልክቶ ኤርትራ ኣብ ዓለም ካብ ዘለዋ 180 ሃገራት ናፅነት ፕረስ ብምዕፋን ኣብቲ ዝተሓተ መወዳእታ ደረጃ ተሰሪዓ ትርከብ እቲ ብትካል ዶብ ኣልቦ ጋዜጠኛታት ዝወፀ ናይ 226 መለክዒ ኤርትራ ንጋዜጠኛታት ካብ ዝኾነ ግዜ ንላዕሊ ሓደገኛን ዕፅውትን ሃገር ኮይና ከም ዘላ የነፅር ካብ 201 ጀሚሩ ኩለን ናፃ ጋዜጣታትን መፅሄታትን ተዓፅን ጋዜጠኛታት ድማ ናብ ቤት ማእሰርቲ ተወሲዶም ን25 ዓመታት ኣበይ ከም ዘለውን ሃለዋቶምን ኣይፍለጥን ዶብ ኣልቦ ጋዜጠኛታት ኣብ ፀብፃቡ ከም ኩሉ ሕብረተሰብ ኤርትራ መራኸቢ ብዙሓን ኣብ ትሕቲ ፍፁም ውልቀ መላኺ ስርዓት ዝወደቃ የን መንግስቲ ዝቆፃፀረን ገለ ጋዜጣታት ሬድዮን ኤሬቲቭን ከም ዘለዋ ብምሕባር እቶም ኣብኡ ዝሰርሑ ሰራሕተኛታት ፅኑዕ ምክትታል ከም ዝግበረሎም ሓቢሩ ናፅነት ፕረስ ብቕዋም ዝተረጋገፀ እኳ እንተኾነ ተተግቢሩ ኣይፈልጥን ኣብቲ ሃገር ናፃ ጋዜጠኝነት ብግብሪ ዝተኣገደ እዩ ይብል ብመሰረት እዞም ፀብፃባት ኣብ ኤርትራ ዘሎ ስራሕ ጋዜጠኝነት ኣብ ትሕቲ ፅኑዕ مسلیان مکتتالن زکایر کوینو سبات آب اینترنت کافه کت کامو خلو من نتام کافلتو ایجاد دیوم کتاب حتی نوی ملکی تفلت سمن کره آب بزح ملک اتاد کاب ارترات حیش کوینات رخی بالا اتتکال آب سب سبو کنتات نت نت پرس آب تحت سهار از رکاب هاجرات آزیو آسک کافی درجه کم جبس حی حبر حیالو هاجرات نیت زوا بسند کی پلیتیکایی زی مرگان استراتژیاییس اقتاتن آب نت نت مرخی بزحت عابد حرتیر ایا کم جلو آتنکیو آب ایتالیا است مزجب کنتات نت نت پرس مستی آب تهاجر زلو پلیتیکایی زی مرگان زت آساس مخانو بمجلس انصار گازیت نیتات زت فلایوس جمتات یوس رو کم زلون دیمکراسی و جزء تهاجر عابد انکفات کم زخوانن حبرو آب زحل فعمت مبل 145 زنبرت ایتالیا آب زحدش سبساب کم 180 هاجرات مبل 140 شمونتن کم استسرعت عمل کیتو. ابتدس ابصاب حد گلی هست در املاک درجه دهنت نایت هاجر کوینو کاب 180 هاجرات مبل 130 شعاتن به ممزجاب آمکل قیلا. زد ما ابت هاجر درجه فرح زیگاتات یا عبی کم زلو زمر کتیو. بسنجی ناز ابب زمت هواه پرس بزحت گازیت نیاتات کاب هاجر و چیوم یوم. اب سودانون بسنجی زلو قطعال کنات ناز انت مرخو بزحت آزیو اسکافی درجه ارکب. ابت هاجر زخوان ناز آمکس خاص زینایلن. مبزحت آم گازیت نیاتات کسد دادو تعدادی دومیم. اتوقت آبایی کلولاو دما نهلو نا اتن استرف آنات ات کلا زینا زیادا آدخی مون کم جلو حبر. به حافظه آملا آفریقا گازیت نیاتات نمایوس رحم زسنا خلو زیت فلایوس جمتات یکات مون کم جلو آت حساسی بو.
5: ز خبر کم تختات التنا نایلو مدب نازازیم نالنا سسنا یون عهم.